0: ئىشلەش ھەرىكەتلەندۈرگۈچ كۈچىگە ئايلاندۇرۇپ، بۇ ئارقىلىق مىكرو جىسىملارنى توغرا كونترول قىلىشنى ئىشقا ئاشۇرىدۇ. 2009 يىلى بۇ ئەترەت يەنە تەقلىدىي چوڭ ئۈچەي تاياقچى باكتېرىيەسىنىڭ بۇرمۇسمان ھەرىكىتى ئارقىلىق سۈنئىي باكتېرىيە قامچى تۈكىنى تەتقىق قىلىپ ياساپ چىقتى. بۇ خىل نانومېتىرلىق يات ماددىلىق نېپىس پەردە ئۆزلۈكىدىن يۆگۈلۈش تېخنىكىسى ئارقىلىق ياسالغان 3 ئۆلچەملىك مىكرو بۇرما تۆۋەن مەيداندىكى كۈچلۈك ئايلانما ماگنىت مەيدانىنىڭ قوزغىتىشى بىلەن نىشانلىق دورا يەتكۈزۈشنى تاماملىيالايدۇ. دەسلەپكى تەتقىقاتلار تېخىمۇ كۆپ ھالدا ھەر خىل ئېنېرگىيە شەكىللىرىنى مېخانىكىلىق ئېنېرگىيەگە ئايلاندۇرىدىغان مىكرو ئىجرا قىلىش ئاپپاراتىنى قانداق لايىھەلەش ئۈستىدە ئىزدىنىشكە مەركەزلەشكەن. شۇڭا دائىم ئۇنى ئوبرازلىق ھالدا مىكرو نانومېتىرلىق ماتور دەپ ئاتىغان. يېقىنقى يىللاردىن بۇيان يۇمشاق ماددىي ماتېرىيال، مىكرو نانومېتىرلىق ماتېرىيال ياساش ۋە سۈنئىي ئەقلىي ئىقتىدارنىڭ گۈللىنىشىگە ئەگىشىپ، مىكرو نانومېتىرلىق ماشىنا ئادەم ئىلمىي يەككە قۇرۇلمىلىق ئىقتىدارلىشىشتىن ماشىنىنى مىكرو ئۆلچەمدىكى مۇرەككەپ مۇھىت ۋە كۆپ ۋەزىپە ئېھتىياجىغا ماسلاشتۇرىدىغان ئەقلىي ئىقتىدارلىشىش يۆنىلىشىگە قاراپ تەرەققىي قىلدى. بۈگۈنكى كۈندە مىكرو ماشىنىنى ئەقلىي ئىقتىدارلاشتۇرۇش تەتقىقاتى دەسلەپكى قەدەمدە شەكىللەندى. بۇ مىكرو ھەرىكەتلەندۈرگۈچ كۈچ ۋە توغرا مەشغۇلات قىلىش، مىكرو مېخانىكىلىق كۈچەيتىش، يۇمشاق دېتالنىڭ ماسلىشىشچانلىقى، ئەۋرىشىم تۇتاش جىسىم، موداللاشتۇرۇپ قايتا قۇرۇش، ئۇچۇر ساقلاش ۋە بىر تەرەپ قىلىش، ئارىلاش شالغۇتلاشتۇرۇش ئەۋزەللىكى، بىئونىكىلىق ۋە ئەلالاشتۇرۇش، مىكرو سىستېمىنى توپلاشتۇرۇش، ئۆزلۈكىدىن تەشكىللىنىپ ئۆزئارا ئالماشتۇرۇش ۋە توپلاشتۇرۇپ ئەقلىي ئىقتىدار ھەمدە مولېكۇللارنى ئۆزلۈكىدىن قۇراشتۇرۇش، كۆپەيتىش، ئۆستۈرۈش قاتارلىق كۆپ خىل قىزىق نۇقتا يۆنىلىشىنى ئۆز ئىچىگە ئالىدۇ. نۆۋەتتە بۇ ساھەدىكى ئەڭ ئالدىنقى قاتاردىكى خىزمەتلەرنىڭ ھەممىسى چۈشەندۈرۈش ياكى ھەل قىلىشنى سىناق قىلىۋاتىدۇ. قانداق قىلىپ مىكرو ئۆلچەم ئاستىدا ماشىنىغا ھەقىقىي ئەقلىي ئىقتىدار ئاتا قىلىشتىن ئىبارەت بۇ يادرولۇق مەسىلە مىكرو ماشىنىنى ئىقتىدارلاشتۇرۇشنىڭ ئاخىرقى نىشانى ۋە ئەڭ يۇقىرى باسقۇچى. مىكرو ماشىنا ئەقلىي ئىقتىدارى ياكى مىكرو ئۆلچەملىك سۈنئىي ئەقلىي ئىقتىدارنى ئورتاق كۆرسىتىپ بەردى. كەڭ قوللىنىش ئىستىقبالىغا ئىگە يېقىنقى يىللاردىن بۇيان يېڭىدىن گۈللەنگەن ئىلغار ماتېرىيال ۋە نانومېتىر تېخنىكىسى مىكرو نانومېتىر ئىلمىي ساھەسىنىڭ تېز تەرەققىي قىلىشىغا تۈرتكە بولدى. تەتقىقات مولېكۇلا قاتلىمىدىكى كونترول قىلغىلى بولىدىغان ئۆزلۈكىدىن قۇراشتۇرۇلىدىغان مولېكۇلا ماتورى DNA قەغەز قاتلاشتىن مىكرو نانومېتىر ئۆلچىمىدىكى مۇرەككەپ مېخانىكىلىق ھەرىكەت ئۇزىتىش قۇرۇلمىسى، قايتا قۇرۇشقا بولىدىغان ئەۋرىشىم ۋارىيانتلىق مىكرو ماشىنا، شالغۇت شەكىللىك ماشىنا ئېلېكتر سىستېمىسى، توپلاشتۇرۇلغان مىكرو ئېلېكترونلۇق مىكرو ماشىنا، دىالوگلۇق نانومېتىرلىق مېڭە ماشىنىسى ئۇلاش ئېغىزى، شۇنىڭدەك قانات قېقىشقا بولىدىغان مېخانىكىلىق ھاشاراتلارنىڭ مىللىمېتىر دەرىجىلىك مىكرو ماشىنا ئادىمى قاتارلىق نۇرغۇن ئالدىنقى قاتاردىكى يۆنىلىشلەرگە يەتتى. بۇ سۈنئىي مىكرو ماشىنىلار رازمېرى كىچىك، زەخمىسىز، ئېلىپ يۈرۈشكە ئەپلىك، كونترول قىلىش توغرا، ئىقتىدار توپلاشتۇرۇش دەرىجىسى يۇقىرى، كەڭ كۆلەمدە ياساش ئاسان بولۇشتەك ئۆزگىچە ئەۋزەللىككە ئىگە. ئۇنىڭ ئۈستىگە ئادەتتىن تاشقىرى يۇقىرى سەزگۈرلۈك ۋە ئىنكاس قايتۇرۇش ئىقتىدارى، كۈچەيتىلگەن مۇقىملۇق ۋە كۈچلۈكلۈك، ئىنتايىن تۆۋەن ئېنېرگىيە سەرپىياتى قاتارلىق مىكرو ئۆلچەم ئىقتىدارىغا ئىگە. توغرا مېدىتسىنا، مۇھىت قۇرۇلۇشى، ئەقلىي ئىقتىدارلىق ياسىمىچىلىق، ھاياتلىق ئىلمىي ۋە سۈنئىي ئەقلىي ئىقتىدار قاتارلىق نۇرغۇن ساھەلەردىكى تېخنىكا يېڭىلاش ۋە مەنزىرىنى كېڭەيتىشتە تەڭداشسىز تۈرتكىلىك رول ئوينايدۇ. مېدىتسىنا جەھەتتە مىكرو نانومېتىرلىق ماشىنا ئادەم مىكرو زەخمىلىك داۋالاش، نىشانلىق توشۇش، تېز قۇتقۇزۇش، دەسلەپكى دىياگنوز قويۇش ۋە توقۇلمىلارنى ئەسلىگە كەلتۈرۈش قاتارلىق نىشانلىق داۋالاش ساھەسىنىڭ يوشۇرۇن كۈچى زور. مەسىلەن، مىكرو نانومېتىرلىق ماشىنا ئادەمدىن پايدىلىنىپ جىگەر، بۆرەك ئۆسمىسى، مېڭە ئارتېرىيە ئۆسمىسى، ئەتراپ توقۇلما ئەزالىرىغا كىرىپ، ئىنچىكە قان بىلەن تەمىنلەش ئارتېرىيەسىنى كەپلەپ توسۇپ ۋە قان نۇقتىسىنى تازىلاپ، ئۆمۈچۈك تورسىمان پەردە ئاستى بوشلۇقى ئارقىلىق مەركىزىي نېرۋا سىستېمىسىغا كىرىپ ۋە ئۇنى توغرا كونترول قىلىپ، ئوتتۇرا ۋە ئاخىرقى باسقۇچتىكى راك كېسىلىنى داۋالاشنى كونترول قىلىپ، كۆچۈرۈش شەكلىدىكى كۆپ سېنزور سىستېمىسىدىن پايدىلىنىپ بەدەندىكى فىزىيولوگىيىلىك بەدەن بەلگىلىرىنى كۆزىتىش قاتارلىقلار. بۇنىڭدىن باشقا مىكرو نانومېتىرلىق ماشىنا ئادەم كەلگۈسىدە دەريا دېڭىزدىكى پاسكىنى سۇنى تازىلاش، ئاتموسفېرا بۇلغىنىشنىڭ ئالدىنى ئېلىش ۋە ئۇنى تىزگىنلەش، شۇنداقلا بىئولوگىيىلىك پارچىلىنىش ۋە كاتالىزلاش قاتارلىق مۇھىت قۇرۇلۇشى ساھەسىدىمۇ مۇھىم رولنى جارى قىلدۇرىدۇ. Bu mikro əxli iqtidarlıq təncilə sırtqı meydanın qozğıtışı astıda özlüqdən təşkilinib toplışı pərkət qılıb, qısmən iqim meydanının mikro təvrənişini dəl cəydi kontrol qılıb, alaydı muid şəraitliği yüzlənişcən inkas qaytırıdı. Həm də biologiyelik enzim, ya ki katalizatorunu ilib jürüş, tuşuş və qoyub veriş arqılıq bulğumlarını tallab pərxləndirib, reaksiya cəryanını tezildi. Organik molekula, zəhər yakın nuklein, Deniz okyan may dağları, kisəlik payda qılıdığan mikroorganizm, mikrosulyo, eğr metal və radioaktiplik qatarlıq bulğumlarını tutuş, yoxduş, parçılaş, yaki əsligi kətürüş önümünü zor dərəcədə östürgülü buludu. Özünün razmeri kiçik boğaşqa, mikronanometrlik maşını adam intan yuqur boşluq ərkillik dərəcəsigə. Artıqçı çaqqallıq iqi bulub, ənənvi maşını adam yetib baralmaydıqan çəklimgə uçuraydıqan boşluqı kırıb, inçki məşğulatını tamamlayı alaydı. Mürəkkəb 3 ölçəmlik dərəcədən taşqırı materiallarını pişıqlab işləş, mikroelektronluq tok yolunu quraşdırış və peçətləş, mikro boşluq yolunu təkşürüş və remont qılış qatarlıq yuqarı texnikalıq üskillərini yasaş sahəsində özgücə əvzəllik iqə. Alayda diqqət qılış qarzıydığını şü ki, insanların mikro ölçəmdə hüceyr işçiqi oxşab ketidğən axsıl biriktiriş zavidi, quruş qurmaslıqının aşqıcı amino kislatasının kontrol qılgılı boludğan, quraş duruşqı işlətildiğən, həm də yüksək dərəcədə pərxləndirgülü boludğan DNA kodunu qandaq bərpa qılıb, axsılının tərtiblik birikşigi toğri təkçilik qılışda. Hazır babuğan tətqiqatladın məlum buluşçə, nanometrlik magnetlik təhrirləş texnikisi nanometr dərəcəsinin iniqlik dərəcəsi cəhətdə köp modellik variant uçurini mikromaşınıqı kirgüzgülü buludikə. Onun kexımı mühim qımeti nanometrlik magnetlik kodun paydalınıb, DNA qoş burmusuğu oxşab ketidigan işqar radikalının cüplişini bərbaqılgılı buludikə. Bunun bilən mikronanometrlik maşını adamgı qarata təşkillik iş təxsimat elib verib, yuqarı ünümlük Tərtiblik alda hər xil ixtidarlıq mikro yəki elementliq kontrol qılgılı boludğan quraşdırışını ilib barğılı boludu. Kəlbisi də bu texnikidən paydalınıb, mikro ölçəmdə maşına maşını yasaydıqan mikro maşını zavudini həqiqi işq aşırışdın ümid bar. Əlbəttə, mikro nanometrlik maşını adamının səhnisi bunun biləli çəkilinib qanmaydı. Onun türlük əmili qolunuşlarqı yüzləngən yoşurun küçə çəksiz. Biz hazır yanılı nurğun məsələgə köngüldikidək cavab tapamıdıq. Amma hər bir məsələ kişini şundaq məbdon qıldı. DNA molekulluq kompüteri kvant kompüterdən eşib ketələndi. Mikro uşqunun ən kiçik razmeri qancı mikrometr, hətta nanometr buludu. Süni əqli iqtidarının fizikilik çəki nəmə? Ən kiçik əqli iqtidar bölüki yəki hidrogen oksigen molekulusu mu? Nanometr doktor bilən uzun məzgil bədəngə köçürüş, nanometr mini maşinisi ulaş eğizi bilən yəki nervini toğru kontrol qılış, ölçəmdən alqıqan özara almaşdırışını qandaq əməlgə aşırış gərək. Bunundan payda boğan, inqilab xarakterlik, ağdırma xarakterlik texnika, mikronanometrlik maşını adamının kəlgüzüdüki yoşurun küçü zor tərəqiyyat yönülüşü bulub qalıdı. Mikronanometr maşını adımı fantaziyeli kinolardılı mövcud əməz. Hər qaysı dövlət alımları ulanın asasi tətqiqatın həqiqi əməli qolunuş mənzirsigi qədəm qoyuşunu pahal ilgiri sürməkdə. Şundaq bosmu, biz şunu səqəklik bilən tunub yetişimiz kərək ki, mikronanometrlik maşını adam sahəsi texi əmdili başlandı. Kən dairlik köp bəllə qirəlişib kəssə, teximi köp toplaşdırıb yenilik yardışdək qiyin məsələni kəltürüb çıxırıb. Yəni, dövlət qatlımıdın oxşaş bulmağan pəllənin ən aldınqı sahəsidiki alımlani çonqur həmkarlışıb, mikronanometrlik maşını adam sahəsinin yuqur sübətlik tərəqiyyatını tez ilgiri sürüşkü doğru kilidu. Kiyinki əvlad əxli iqtidarlıq mikro maşınıqı yüzülünüb, ilğar mikronanometrlik yasaş və maşını adam texnikisini tərəqi qıldırışda, biz dövlətnin zor ihtiyacını yetək çıxılıb, maşına, üskünə, sistemini əxli iqtidarlaşdırış və mikro tiplaşdırışqı türkü bulub, mikro maşınını əxli iqtidarlaşdırışını işqi aşırışının asasi nəzriyesi və aşqışlıq texnikisi üstüdün nöqtuluq ızdınıb, mikronanometrlik maşını adam sahasının tez tərəqi qılışıq yetəkçilik qılıb, Fən texnikinin yuqarı fəllisini iqiləb, dövlətinin yadroluq mənfətini qoğduşimiz gərək.
1: Adaş, əti boğcuğu verib 10 kilometr jüqürüb giləmdik.
2: Vay, buludu, əcəb yaxşı.
1: İlgiri tamaq yemizdə biz işətdik, adaş, hazır bili çiniqimizdə biz işləqan bolduq mana.
3: Yəni bir qətim oynamdıq. Əsküçə, hey top oynayımız. İlgiri tor oyunda besleştik. Hazır çınık işte besleşimiz.